0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ እሁድ ነሐሴ 10 ቀን 2018 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን፣ ከዶች ቬለ ከቦኔ ቀጥታ ስርጭት ስቱዲዮ የለቱ ስርጭታችን እነሆ ጀመረ። አብራችሁን ቆዩ። ስርጭታችንን በሳተላይት ላይ ታገኙታላችሁ። በኢትዮ ሳት በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ትራንስፖንደሩ MEH 01 ወይም ደግሞ በEH 01 ላይ ይገኛል። በኢንተርኔት ለምትከታተሉን አድማጮቻችን አማራጫችሁ DW አማሪክ በተባለው መተግበሪያ ላይ ነው። ከዚህ በተጨማሪ በፌስቡክ እና በቴሌግራም እንዲሁም በዩቲዩብ በቀጥታ ስርጭታችን በተመሳሳይ አድራሻ DW አማሪክ ላይ ታገኙታላችሁ። የለቱ ስርጭታችን እንደተለመደው ያለም ዜና በማስደመጥ ነው የሚጀምረው። ሽቴ በቀለ የለቱ ተረኛ ነው። ካለም ዜና ቀጥሎ የሚስተናገደው ሳምንታዊው የንወያይ መሰናዷችንም ሰዓቱን ጠብቆ ይስተናገዳል። ዝግጅቱ በዛሬ መሰናዶ ኢትዮጵያ አሰቃቂ ግፎች ከመፈጸምበት የግጭት አዙሪት መውጣት ለምን ተሳናት ሲል ያጠይቃል። በመስተንግዶ ኔታ ምራት እንሳብራችሁ ቆያለሁ። አብሮነታችሁ ከኛ ጋር እንዲሆን ጋብዛለሁ። አሁን ያለም ዜናን እናስቀድም። ሽቴ በቀለ
0: የዲደብሊው ዜና።
2: በመጀመሪያም ዋና ዋና ዜና። የኢትዮጵያ ፌደራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምጽ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ አቀረበ። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በሱዳን ሊካሄድ ለታቀደው ብሔራዊ ውይይት ተሳታፊዎች ህጋዊ ፖለቲካዊና የጸጥታ ዋስትና ለመስጠት ቃል ገቡ። ለሊቱን በሩሲያና በዩክሬን በተፈጸሙ ኃይለኛ የድሮንና የሚሳኤል ጥቃቶች በሁለቱም ሀገራት 12 ሰዎች መገደላቸውን ባለስልጣናት አስታወቁ። የኢራን ጦር የአሜሪካ ወታደሮችን ለገደለ ወይም ለማረከ የአገሬው ዜጋ $30,000 እንደሚሸልም ቃል ገባ። ዜናው በዝርዝር። የኢትዮጵያ ፌደራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምጽ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ አቀረበ። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዞኒያ ኦጄሎ የህዝቡ ፍላጎት መሰረታዊ ህልውናቸውን ማስጠበቅና ጦርነቱ እንዳይባባስ መከላከል እንደሆነ አስታውቀዋል። ኦዞኒያ ኦጄሎ ጥሪውን ያቀረቡት በትግራይ ክልል የድሮን ጥቃቶችና ተደጋጋሚ ውጊያዎች እየተከሰቱ በሚገኝበት ወቅት ነው። ትላንት ቅዳሜ በደቡባዊ ትግራይ ለጥቂት ሰዓታት የቆየ የተኩስ ልውውጥ እንደተከሰተ የአይን እማኞች ለዶቼ ቬለ ተናግረዋል። ከዚያ በፊት በአላማጣ አካባቢና በሽራሮ የድሮን ጥቃቶች የተፈጸሙ ሲሆን የኢትዮጵያና ሱዳን በሚዋሰኑበት ሸረሪና የተባለ አካባቢ ውጊያ ተደርጓል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ባለፈው መጋቢት በኢትዮጵያ የድርጅቱ አስተባባሪ አድርገው የሾሟቸው ናይጄሪያዊው ኦዞኒያ ኦጄሎ ግን ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትውተዋል። የሚለያዩና የሚያራርቁ ማናቸውም ጉዳዮች በድርድር በጠረጴዛ ዙሪያ ሊፈቱ ይችላሉ ያሉት ኃላፊው የትግራይ ህዝብ ስጋት ሳይሰማው በመደበኛ የኢኮኖሚ እንቅስቃሴዎች እንዲሳተፍ፣ ወደ መደበኛ ህይወቱ እንዲመለስ የፖለቲካው ተዋንያን ጦር ከመስበቅ ሊታቀቡ እንደሚገባ አሳስበዋል። በትግራይ ክልል 148 ቀበሌዎች እስካሁን የዝናብ ጠብታ እንዳላዩ የገለጹት የተባበሩት መንግስታት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ በኤልኒኞ የተባባሰው ድርቅ በክልሉና በመላ አገሪቱ ከባድ የምግብ ዋስትና እጦት እየፈጠረ እንደሚገኝ አስጠንቅቀዋል። በክልሉ የሰፈነው ውጥረት ፍርሃት እየፈጠረ ይገኛል። ስለዚህ ሰዎች በማህበረሰባቸውና በኢኮኖሚያቸው ላይ ኢንቨስት እያደረጉ አይደለም ሲሉ ከትላንት በስቲያ አርብ በቪዲዮ ባስተላለፉት መልእክት ተናግረዋል። ወደ ትግራይ ክልል ተጉዘው ከበርካታ ባለድርሻዎች ሲነጋገሩ ህዝቡ ጦርነት እንደማይፈልግ በተደጋጋሚ መስማታቸውን የገለጹት ኦዞኒያ ኦጄሎ ውጥረቱ እንዲረግብ የፖለቲካ ተዋንያን ልዩነቶቻቸውን ለመፍታት የጋራ መግባባት ላይ እንዲደርሱ ይፈልጋሉ። ይህ የተባበሩት መንግስታት ፍላጎት ጭምር ነው ብለዋል። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በሱዳን ሊካሄድ ለታቀደው ብሔራዊ ውይይት ተሳታፊዎች ህጋዊ ፖለቲካዊና የጸጥታ ዋስትና ለመስጠት ቃል ገቡ። ጀነራሉ ማስተማመኛውን የሰጡት ከአዘጋጆች በቀረበላቸው ጥያቄ መሰረት ነው። የሱዳን ጦር የተመሰረተበትን 72ኛ ዓመት ሲያከብር ትላንት ቅዳሜ ባሰሙት ንግግር መንግስት የብሔራዊ ውይይቱን ተሳታፊዎች በተመለከተ የሚያስተላልፈው ውሳኔ ምህረት እንዳልሆነ የገለጹት አልቡርሃን በተሳታፊዎች ላይ የተከፈተ የወንጀል ክስ በጊዜያዊነት ታግዶ እንዲቆይ የሚያደርግ ብቻ እንደሆነ አስረድተዋል። አልቡርሃን በንግግራቸው መንግስት የሚሰጠው ማስተማመኛ የብሔራዊ ውይይቱ ባለቤት እንደማያደርገው የተሳታፊዎቹ ማንነትና ርዕሰ ጉዳዮቹን እንደማይወስን ውጤቱንም እንደማይቆጣጠር በሱዳን ዜና ወኪል በኩል በተሰራጨ ንግግራቸው ጠቁመዋል። የጦር ጀነራሉ በአገሪቱ ሊካሄድ የታቀደው ብሔራዊ ውይይት ገለልተኛ ይሆናል ቢሉም ምቹ ሁኔታ መፍጠር በሚቻልበት ሁኔታ ላይ ከፖለቲካ ፓርቲዎችና የሲቪክ ማህበረሰብ ቡድኖች ጋር ድንገተኛ ውይይቶች ሲያደርጉ መቆየታቸውን የዜና ወኪሎች ዘግበዋል። በውይይቶቹ ከተነሱ ጉዳዮች መካከል በሞት የሚያስቀጣ ክስ የቀረበባቸው ተቃዋሚ ፖለቲከኞችን ክስ የሚያቋርጥ ምክረ ሐሳብ ቀርቦ እንደነበር አልጀዚራ ባለፈው ሳምንት ዘግቦ ነበር። ይሁንና አልቡርሃን አማጺ ሚሊሻ ብለው የሚጠሩትን ፈጥኖ ድራሽ ኃይል የሚመሩት ተቀናቃኛቸው መሐመድ ሐምዳን ደጋሎ በውይይቱ እንዲሳተፉ ፈቃደኛ አይመስሉም። ታጣቂ ቡድኑን ከሱዳን ግዛቶች ለማጽዳት እርሳቸው የሚመሩት ብሔራዊ ጦር የጀመረውን ጥረት አጠናክሮ እንደቀጠለ ገልጸዋል። ይህ ዶይቸ ቬለ ነው። ለሊቱን በሩሲያና በዩክሬን በተፈጸሙ ኃይለኛ የድሮንና የሚሳኤል ጥቃቶች በሁለቱም ሀገራት 12 ሰዎች መገደላቸውን ባለስልጣናት አስታወቁ። ሩሲያና ዩክሬን በጦር ግንባሮች የገጠሙት ውጊያ እንደተገተረ ቢሆንም አንዳቸው በሌላቸው ግዛቶች ውስጥ የሚፈጽሟቸው ረጅም ጥቃቶች ተባብሰዋል። በሩሲያ ሮስቶቭ ግዛት በመኖሪያ አካባቢ ላይ ዩክሬን በድሮኖች በፈጸመቻቸው ጥቃቶች 5 ሰዎች መገደላቸውን የግዛቲቱ አገረ ገዢ ዩሪ ስሉሳር ተገልጸዋል። በቤልግራድ እና በሞስኮ ግዛቶች ተጨማሪ 2 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። የሞስኮ ግዛት አገረ ገዢ አንድሬ ቮሮቢዮቭ ጥቃቱን በቅርብ ጊዜ ከተፈጸሙት ሁሉ ከፍተኛ ብለውታል። የሩሲያ መከላከያ ሚኒስቴር ለሊቱን በመላ አገሪቱ 822 ድሮኖች እንዳከሸፈ አስታውቋል። ሩሲያ በፊናዋ የፕሬዝደንት ቮሎዶሚር ዜሌንስኪ የትውልድ ከተማ በሆነችው ክሪቪ ሪህ በሚገኝ የብረት ማቅለጫ ላይ በድሮኖችና በሚሳይሎች በፈጸመቻቸው ጥቃቶች 2 ሰዎች ሲገደሉ 14 ቆስለዋል። በዛፖሬዥያና ሶሚ ግዛቶች በተፈጸሙ ተመሳሳይ ጥቃቶች ሌሎች 2 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። በዋና ከተማዋ ኪየቭ አሮጌ መጻሕፍት በሚሸጡበት ገበያ ላይ ሩሲያ ሌላ ከባድ ጥቃት ፈጽማለች። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ሩሲያ በምትፈጽማቸው የተወንጫፊ ሚሳኤሎች ጥቃቶች ሲቪል መሰረተ ልማቶች ላይ እንዳተኮረች ወንጅለዋል። ፕሬዝደንቱ እንዳሉት ባለፈው አንድ ሳምንት ብቻ የዩክሬን ከተሞች በ1550 ድሮኖች፣ 1560 ቦምቦች እና 62 ሚሳኤሎች ተደብድበዋል። የኢራን ጦር የአሜሪካ ወታደሮችን ለገደለ ወይም ለማረከ የአገሬው ዜጋ $30,000 ለመሸለም ቃል ገባ። የጦሩ አዛዥ ካሚር ካታሚ እቅዱ የተዘጋጀው ለመሳተፍ ከፍተኛ ጥያቄ በመቅረቡ ምክንያት እንደሆነ የኢራን መንግስታዊ የዜና ወኪል ዘግቧል። ባለፈው ሚያዝያ ተመቶ የወደቀ ተዋጊ የጦር አውሮፕላን አብራሪ ለመታደግ ከተደረገ ዘመቻ ውጪ የአሜሪካ አገረኛ ወታደሮች እስካሁን ወደ ኢራን መግባታቸውን የሚያረጋግጥ መረጃ የለም። አሚር ካታሚ ግን የወራሪውን የአሜሪካ ጦር አባል የገደለ ወይም የማረከ 5 ቢሊዮን የኢራን ቶማኖች ወይም $30,000 እንደሚሸለም ቃል ገብተዋል። የተባለውን ያደረጉት ሴቶች ከሆኑ ሽልማቱ እጥፍ እንደሚሆን ካታሚ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። 6 ወር ሊሞላው ጥቂት ቀናት የቀሩትን ጦርነት በገጠሙት በአሜሪካና በኢራን መካከል ሲደረግ የነበረው ድርድር መፍትሄ ማበጀት ተስኖት እንደተገተረ ነው። ኢራን በጦርነቱ ምክንያት እየተዘጋ የሚከፈተውን የሆርሙዝ የባህር ወሽመጥ እንዴት ማስተዳደር ይቻላል በሚለው ጉዳይ ላይ ከኦማን ጋር እየተነጋገረች ነው። ይህ በእንዲህ እንዳለ በሃሊል አልሃያ የሚመራ የሐማስ ልዑክ በጋዛ ተኩስ አቁም ላይ ለመነጋገር ካይሮ መግባቱን ታጣቂ ቡድኑ አረጋግጧል። ዛሬ እሁድ ካይሮ የገቡት የሐማስ መሪ ከግብፅ የደህንነት መስሪያ ቤት ኃላፊ ሜጀር ጀነራል ሐሳን ራሻድ ጋር ተገናኝተዋል። የሐማስ መሪዎች የግብፅና የቀጠር ባለስልጣናት በሚገኙበት ከአሜሪካ ልዑክ ጃሬድ ኩሽነር ጋር በዚያው በካይሮ ተገናኝተው እንደሚነጋገሩ የታጣቂ ቡድኑ የውስጥ አዋቂዎች ለፈረንሳይ ዜና አገልግሎት ተናግረዋል። ከውይይቱ በኋላ የፕሬዝደንት ዶናልድ ትራምፕ አማች የሆኑት ኩሽነር ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመገናኘት ወደ እስራኤል ያመራሉ ተብሏል። በሃንጋሪ የፖላንድ አውቶቡስ ዛሬ እሁድ ማለዳ በደረሰበት አደጋ 12 ሰዎች ሲሞቱ ቢያንስ 10 ሰዎች ከፍተኛ ጉዳት ደረሰባቸው። ከሰርቢያ ወደ ፖላንድ በመጓዝ ላይ የነበረው የህዝብ መጓጓዣ አውቶቡስ የተገለበጠው ከሃንጋሪዋና ከተማ ቡዳፔስት 140 ኪሎ ሜትር ገደማ ርቀት ላይ ነው። የሃንጋሪ የአደጋ አስተዳደር መስሪያ ቤት 57 መንገደኞችና 2 አሽከርካሪዎች የጫነው አውቶቡስ ከሚጓዝበት አውራ ጎዳና በመውጣት ጉድጓድ ውስጥ እንደወደቀ አስታውቋል። የሃንጋሪ የሀገር ውስጥ ጉዳይ ሚኒስትር ጋቦር ፖስፋኒ አሽከርካሪው በቁጥጥር ስር እንደዋለ አረጋግጠዋል። አደጋው ባለፉት 23 ዓመታት በሃንጋሪ ከደረሱት ሁሉ የከፋ ነው ተብሏል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የኢትዮጵያ ፌደራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምጽ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ አቀረበ። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በሱዳን ሊካሄድ ለታቀደው ብሔራዊ ውይይት ተሳታፊዎች ህጋዊ ፖለቲካዊና ጸጥታ ዋስትና ለመስጠት ቃል ገቡ። ዜናው በዚያ አበቃ። ጤና ይስጥልኝ።
1: ለዓለም ዋና ዋና ዜና ሽት የበቀለን አመሰግናለሁ። አድማጮቻችን፣ ቀጣዩ ሳምንታዊ መሰናዷችን እንወያይ ነው። በዛሬው እንወያይ መሰናዶ ኢትዮጵያ አሰቃቂ ግፎች ከሚፈጸምበት የግጭት አዙሪት መውጣት ለምን ተሳናት ሲል ነው የሚጠይቀው። ሽት የበቀለ ነው ያወያየው። መልካም ቆይታ።
0: እንወያይ።
2: ጤና ይስጥልን። በደቡባዊ ትግራይ ራያ አላማጣ ወረዳ የኢትዮጵያ ፌደራል መንግስት በትግራይ ኃይሎች ላይ ነሐሴ 4 ቀን 2018 የድሮን ጥቃት እንደፈጸመ ተሰምቷል። ከዚያ ቀደም ብሎ ኢትዮጵያና ሱዳን በሚዋሰኑበት አካባቢ ሸረሪና በተባለ ቦታ ኃይለኛ ውጊያ ተደርጎ ነበር። የኢትዮጵያ መከላከያ ሰራዊትና የትግራይ ኃይሎች ወዴት እያመሩ ነው? የተፋፋመ ሌላ ዙር ጦርነት ለምን ያሰጋል? የዛሬው የውይይት ርዕሰ ጉዳይ ነው። በአሜሪካ ኢንዲያና ዩኒቨርሲቲ ማወር የህግ ትምህርት ቤት ተመራማሪ የሆኑት አለማየሁ ፈንታው፣ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች ተመራማሪ ሃይማኖት አሸናፊና በግጭትና መፈናቀል ጉዳዮች ላይ ምርምር የሚያደርጉት ዶክተር ሳሙኤል ዘውዴ ለዚህ ውይይት ተጋብዘዋል። ሶስታችሁንም በጣም አመሰግናለሁ።
3: እኛም እናመሰግናለን።
2: የፌዴራል መንግስትና የህወሓት መቃቃር ሲበረታ ካሁን አሁን የለየለት ጦርነት ተቀሰቀሰ የሚል ከፍተኛ ስጋት ነበረ። ሸረሪና ላይ የተደረገው ውጊያ እንደዚሁም ደግሞ ምረዋ የተባለ ቦታ የተፈጸመው የድሮን ጥቃት ያንን ስጋት የበለጠ ተጨባጭ አድርጎታል። ወታደራዊ እንቅስቃሴ የትግራይ ክልል ከአፋርና ከአማራ ክልሎች በሚዋሰንባቸው አካባቢዎች አሁንም እንዳለ ተገንዝበናል። አቶ አለማየሁ፣ መከላከያ ሰራዊትና የትግራይ ኃይሎች እየተፈታተሹ ነው ወይስ አሁን ያለው ሁኔታ እንደለየለት ጦርነት ይቆጠራል?
3: ጦርነት አልተጀመረም ብሎ ለማለት በጣም ያስቸግራል። ፉል ብላውን የሆነ ፊት ለፊት የሚገጥሙ ሁለት ባላንጣዎች አይደለም እያየን ያለ ነው። ያ ኮንቬንሽናል የሆነው ነው። የመጀመሪያው የትግራይ ጦርነት ከተካሄደበት ጊዜ ጀምሮ የጦርነቱን ሂደት እና ውጤቱን የቀየረው የቴክኖሎጂ አጠቃቀም ነበረ። የፌዴራል መንግስቱ በውጭ ኃይሎች በተለይ ደግሞ በተባበሩት አረብ ኤምሬት ድሮኖች አማካይነት የጦርነት መጣ በቀየር ችሎ ነበረ። አሁንም እያየን ያለ ነው በቴክኖሎጂ የታገዘ መለስተኛ የሆነ ግጭት እያየን ነው። መቼ ነው ወደ ፉል ብላውን ወደ ሆነ ሙሉ በሙሉ ወደ ውጊያ የሚገቡት የሚለውን እንግዲህ ማወቅ አንችልም። ሜቢ የሎጂስቲክስ ጉዳይ ነው የያዛቸው። ሜቢ ፎርሜሽን አሰላለፍ ስትራቴጂክ ቦታዎችን እየመረጡ ይሆን? የውጊያ ቲያትሩን እያጠኑ ይሆን? ነው ያው ልዩ ሰርፕራይዝ አሉ ጦርነት ላይ። ሁለተኛው የዓለም ጦርነት ሲካሄድ በአንድ በኩል ሲጠበቅ በሌላኛው ወገን ይሆናል እና ይህኛው ጦርነት በደቡብ ትግራይ በኩል ነው የሚሆነው ወይስ በምዕራብ የኢትዮጵያ ድንበሮች ላይ? ማለትም ከምዕራብ ትግራይ የሚባለው ከላይ ጀምሮ ሱዳንን ድንበር ይዘ ታች ምዕራብ ኢትዮጵያ ቤንሻንጉልና ጋምቤላን ይዘ ወደ ወለጋ በኩል ባለው ድንበር ነው ወይ የሚሆነው የሚለው ጥያቄ ነው።
2: አምነስቲ ኢንተርናሽናል በቅርቡ ያወጣው መግለጫ ጦርነት ይቀሰቀሳል የሚል ስጋት እንዳለ የሚያንጸባርቅ ነው። በትግራይ ክልል ዳግም የሚቀሰቀስ ጦርነት ነዋሪዎችን ለሌላ ዙር የሰብአዊ መብቶች ጥሰት እንደሚያጋልጥ አምነስቲ ኢንተርናሽናል አስጠንቅቋል። እንደ አዲስ የሚቀሰቀስ ግጭት አሳሳቢ የሚያደርገው በትግራይ ክልል ነዋሪዎች ከጥቅምት 2013 ከጥቅምት 2015 በተካሄደ ጦርነት ወቅት ከተፈጸሙ አሰቃቂ ግፎች ሳያገግም ተጠያቂነትና ፍትህ ሳይረጋገጥ የሚከሰት መሆኑ ነው። ሃይማኖት፣ እርሶ የአምነስቲ ኢንተርናሽናል ተመራማሪ ነዎት። ከሰብአዊ መብቶች አኳያ እንዲህ ያሰጋችሁ ነገር ምንድን ነው?
4: መጀመሪያ አይ ቲንክ መመለስ ያለብን ጥያቄ ፍትህና ተጠያቂነት ለማን ነው የሚመጣው ነው? ፍትህና ተጠያቂነት የሚሰጠው ወይም እርን የሚደረገው እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በነበረው ጦርነት ኮንቴክስት ውስጥ የተነጋገርን ስለሆነ በዛ አውድ ውስጥ የሰብአዊ መብት ጥሰቶች ያጋጠሟቸው ቪክቲሞች ወይም ደግሞ ተጠቂዎች በአማርኛ እንዲሁም ደግሞ ማህበረሰቦች ያንን ሆረር ኢንዱር ያደረጉ ማህበረሰቦች ናቸው ፍትህን እየጠየቁ ያሉት። ኢትዮጵያ ውስጥ አሁን ላይ ፐብሊክ ዲስኮርሱን ወይም ማህበራዊ ውይይቱን ስትመለከት በይፋ ይሄ ጎልቶ ባይወጣም ይሄ ያልወጣበት ምክንያት ማለትም የፍትህና ተጠያቂነት ጉዳይ ዋነኛ መነጋገሪያ ያልሆነበት ምክንያት ስለማይፈቀድ ነው። እሱን ማስመር ያስፈልጋል። ባይሆንም ግን እኛ በስራችን ሪፖርቶቻችን ምናትማቸውን ጥናቶች ብትመለከት የነዚህን ሰዎች ጥያቄዎች የነዚህን ሰዎች እውነታዎች ነው ይዘው የሚወጡትና ሁሉም ውስጥ የፍትህና የተጠያቂነት ጉዳይ በጥቃት ሰለባ የሆኑ እንዲሁም የተረፉ ሰዎች እንዲሁም ማህበረሰቦች ደጋግመው የሚያነሱት ነው። እንዳልኩ ስለ ትግራይ የተነጋገርን ስለሆነ ነው እንጂ አማራም ኦሮሚያም ክልል በግጭት አውድ ውስጥ እንዲሁም ከግጭት አውድ ውጪ ባለው የኢትዮጵያ የሰብአዊ መብት ቀውስ ውስጥ የፍትህና የተጠያቂነት ጉዳይ አንገብጋቢ ጉዳይ ነው። ለዚህ ጉዳይ ሰለባዎች በግሌ ኢትዮጵያ ውስጥ ያለውን ቀውስ እንደ ሰብአዊ መብት ቀውስ ብቻ መመልከት በቂ አይደለም። በተለምዶ የጦርነት ህግ የምንለው ወይም ዓለም አቀፍ የሰብአዊነት ህግ የሚባለው ወይም ጦርነቶች ገቨርን የሚደረጉበት ህግ ማዕቀፍ ውስጥ ብቻ ማየት በቂ ነው ብዬ አላምንም። ኢትዮጵያ ውስጥ አሁን ያለው ቀውስ የሰብአዊነት ቀውስ ነው። በጣም ብዙ ሌየር አለው። ለብዙ አመታት ካለፉት ከኦሮሞ ፕሮቴስት መነሻው 2014 እንደ አውሮፓውያን አቆጣጠር ጀምረን ብናይ በጣም ብዙ አድሬስ ያልተደረጉ ያለማቋረጥ ላለፈው 10 አመት በላይ የተከማቹ በስኬል ደረጃ ማሲፍ የሆኑ ጥሰቶች ፍትህና ተጠያቂነት ብቻ ሳይሆን እውቅና እንኳን ሳይሰጣቸው እዚህ ደርሰናል። ሶ ባጭሩ ላነሳው ጥያቄ መልስ ምንድነው? ኦዲት ማድረግ ነው። ኢትዮጵያ ውስጥ ግጭት ወይም የሰብአዊነት ቀውስ መኖሩን ሪኮግናይዝ ካደረግን በኋላ በዛ ውስጥ ለደረሱ ጉዳቶች ቅጣቶች ነበሩ ወይ? እውቅናስ ነበረ ወይ? ሶ በዚህ ውስጥ ስለሚካሄድ ነው ስጋት ያለን። ኤንድ ኦፍ ኮርስ ሌላኛው ትልቁ ስጋታችን ግን ባለፈው 5 አመት ኢትዮጵያ ውስጥ ገለልተኛ የሆኑ መገናኛ ብዙሃን፣ ገለልተኛ የሆኑ የማህበረሰብ ተቋማት ወይም የሲቪል ተቋማት ምንላቸው ተባረዋል፣ ተዘግተዋል፣ የተለያየ ጉዳት ደርሶባቸዋል። ኢቭን ዓለም አቀፍ ተቋማት እኛንም ጨምሮ አክሰስ የላቸውም ኢትዮጵያ ውስጥ። የተባበሩት መንግስታት ምን ያህል አክሰስ እንዳለው አላውቅም። እና በዛ ውስጥ ይሄ ስጋት፣ የግጭት ስጋት መኖሩ እጅግ አሳሳቢ ያደርገዋል።
2: የቀደመው ጦርነትም ይሁን ከዛ በፊትና ከዛ በኋላ እየተካሄዱ በሚገኙ ግጭቶች ምክንያት ብርቱ የሰብአዊ መብቶች ጥሰቶች በተለያዩ የሀገሪቱ ክፍሎች እየተፈጸሙ እንደሚገኙ እንደተፈጸሙ አምነስቲ ኢንተርናሽናልን ጨምሮ ዓለም አቀፍ የሰብአዊ መብቶች ተሟጋች ተቋማት ሰንደዋል። ለሁለት ዓመት በተካሄደው ጦርነትም ቢሆን የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊት፣ ህዝባዊ ወያነ ሓርነት ትግራይ ወይም ደግሞ የህወሓት ኃይሎች ነው የተባለው የዛን ጊዜ የአማራ ኃይሎች በሰሜን ኢትዮጵያ ግጭት ውስጥ የጦር ወንጀል ፈጽመዋል የሚል ድምዳሜ ላይ አሜሪካ ደርሳ ነበረ 2015 መጋቢት ላይ በወጣው አመታዊ የሰብአዊ መብቶች ይዞታ ሪፖርት። ጦርነት ግጭት በተለይ ሲቪል ሰዎች ላይ፣ ሴቶች፣ ህጻናት፣ አረጋውያን ላይ ነው የሚበረታውና ተጠያቂነት ፍትህ በማስፈን ረገድ ግፊት ማድረግ የነበረበት ማን ነው? ዶክተር ሳሙኤል አሁን ያለውን ውጥረትም ታሳቢ በማድረግ ማን ነበረ ተጠያቂነትን ለማስፈን ግፊት ማድረግ የነበረበት? ፍትህ ለማስፈን ለምንድን ነው ሳይሳካ የቀረው?
5: አብዛኛው የመጀመሪያ የተሳካላቸው ፕሪቶሪያ አግሪመንት ላይ ግጭቱ ማስቆም ላይ ነው። ከዛ በኋላ የሚመጡት ነገሮች ዘላቂ ሰላምን ማስፈንና በእነዚህ በውጊያ ውስጥ ተዋናይ የሆኑ አካላት የመተማመን ስሜትን ገንብተው ከዛ በኋላ የራሳቸው ሚና እንዲጫወቱ ሁኔታዎችን ማመቻቸት፣ በተለይ ፍትህን ከማንገስ አንጻር አሁን በቅድም እንደተገለጸው ተዋናዮቹ አክተሮቹ ራሳቸው በትግራይም በለው በመንግስትም በሌሎች አክተሮች እዛ ውጊያ ውስጥ የተሳተፈው አክተሮች ሰብአዊ መብት እንደተጣሰ፣ ሲቪሊያኖች አታክ እንደተደረጉ፣ በጣም አሰቃቂ በሰው ልጅ ላይ መፈጸም የማይገባው ድርጊት እንደተፈጸመ እነሱም ያምናሉ። አንዱ አንዱን ለመወንጀል ይህንን ነገር አጽንኦ እየሰጡ ይናገራሉ። ስለዚህ ከዚህ መረዳት የሚቻለው በተለይ ደግሞ ኢንተርናሽናል ኮሚኒቲው ኮንፍሊክትን አብዛኛው አፍሪካ ውስጥ ሲያደራድሩ አፍሪካን ዩኒየንም ጨምሮ ስልጣንን በማጋራት ላይ ያጠነጠነ ነው እንጂ የግጭቱን ስረ መሰረት በመፍታትና ዘላቂ የመተማመን ስሜት ፈጥሮ አዲስ የማህበራዊ ኮንትራክት ወይም ትስስሮች በዛ ሀገር ውስጥ ተፈጥሮ ሀገሪቷ ወደ ዘላቂ የሰላም ሀዲድ ውስጥ እንድትገባ የሚያስችላትን ነገር በማምጣት ላይ ተመሰረተ አይደለም። ስለዚህ አንተምተው ተብሎ በየጊዜው ስልጣን ማጋራቱ ከግጭት አዙሪት ውስጥ ሊያወጣን አይችልም። ሁለተኛ ይሄ ዝምታው ሴቶች ሲደፈሩ፣ በጅምላ ሲገደሉ፣ ህፃናት ሲገደሉ በኢንተርናሽናል ሂማኒቴሪያን ሎው እኮ ውጊያውን ሊያስቆምህ አይችልም። ግን ውጊያ የራሱ ህጎች አሉት። ሲቪሊያን መገደል የለባቸውም። ሴቶችን መድፈር፣ ሴቶችን ማሰቃየት እንደ ሚሊተሪ እንትን መጠቀም የለብህም። ለሲቪሊያን መድረስ የሚገባቸውን ነገር ብሎኬጅ ሲጅ አድርገህ ሰዎችን በማስራብ ወደ ሰሚሽን ውስጥ ማስገባት፣ እነዚህ ነገሮች መቆም አለባቸው። ይሄ ማስ አትሮሲቲ ነው። በአማርኛው ጅምላ የማሰቃየት ስልትን በፍጹም ይቃወማል ኢንተርናሽናል ህግ። ስለዚህ እነዚህ አካላት ከዚህ ድርጊታቸው ተቆጥበው አሁን ኦልሬዲ መፈራረጅ ውስጥ ከአንዱ ሌላውን መፈረጅ ከጀመረ፣ የሌሎች የውጭ አካል ተላላኪ ነው ካለ፣ መጥፋት አለበት ካለ፣ ከዚህ በኋላ ውጊያው የመጨረሻ ጠርዝ ላይ ደርሷል ማለት ነው። አሁን እንዳልከው እየተፈታተኑ ነው። ከዚህ በኋላ እንግዲህ ከሁለቱ አካላት ጀርባ ያሉ የውጊያውን የሚያፋፍሙ የተለያዩ አክተሮች አሉ። የእነሱ ድጋፍ እና እገዛ ምን ይመስላል፣ የተዋጊዎቹ የኃይል ሚዛን ምን ይመስላል የሚለውን እያዩ ነው እንጂ ውጊያ ኦልሬዲ ተጀምሯል እንደተባለው። ይሄ ኢንተርናሽናል እንትን የሂማን ራይት ኢንተርናሽናል ሂማኒቴሪያን ሎው ማን ይተግብረው እንዴት ይተግበር የሚለውን ነገር በጣም አሳሳቢ ነገር ነው። አንደኛ ኢንተርናሽናል አክተሮችን በተለይ በጣም ተጽዕኖ ፈጣሪ ሀገሮች የራሳቸው ፖለቲካ ላይ የራሳቸው ጥቅም ላይ አትኩረው በህግ የሚመራ ስርዓት ዓለም ውስጥ እንዲኖር የሚያደርጉትን ድጋፍና እገዛ ዊዝድሮ ያደረጉበት ወይም ያቆሙበት ሁኔታ ነው ያለው። በሌላ መልኩ ደግሞ በጣም ሰልፊሽ የሆኑ ሀገሮች የራሳቸውን ጥቅም ለማስከበር ሲሉ ሌሎች አፍሪካ በተለይ ምስራቅ አፍሪካን ከግጭት አዙሪት ውስጥ እንዳያወጣ መሳሪያ በማገዝ የሚዋጉ አክተሮችን በመደገፍ የእነሱ ሚና ከፍተኛ ደረጃ ላይ የደረሰበት ሁኔታ ስላለ አሁን ያለ ሁኔታ ሀገሪቷ ያሉ የፖለቲካ ኃይሎች ከራሳቸው ከግለሰብ ፍላጎትና ጥቅም እና ኢጎ ተላቀው ሰላምን ማዕከል አድርገው፣ የሰው ልጅን ክብር ማዕከል አድርገው፣ ነጻነትን ማዕከል አድርገው፣ ፍትህን ማዕከል አድርገው በውይይት አዲስ ሶሻል ኮንትራክት ለመፍጠር እስካልጣሉ ድረስ ከዚህ አዙሪት ውስጥ የምንወጣ አይመስለኝም ብዬ ነው ማስበው።
2: ሃይማኖት፣ አምነስቲ ኢንተርናሽናል ያቀረበው ጥሪ ነበር አይደለም ለኢትዮጵያ ፌዴራል መንግስትና ለትግራይ ክልል ባለስልጣናት በተለይ የሰብአዊ መብቶች ዓለም አቀፍ የሰብአዊ መብቶችን ጥበቃ እንዲደረግ ትግራይ ቻውታ የተጠቀሱበት መግለጫ ላይ ጥሪ ቀርቦ ነበር። በውሳኔ ሰጪዎች በኩል የአምነስቲ ኢንተርናሽናል ጥሪ ተሰምቷል ብላችሁ ታምናላችሁ?
4: ኦፍኮርስ የሰብአዊ መብት ግዴታ አለባት ኢትዮጵያ እንደ ስቴት የፈረመቻቸው የተቀበለቻቸው። ከዛ ደግሞ ሌላኛውም ተወያይ እንዳሉት የዓለም አቀፍ የሰብአዊነት መብት አይቼል የሚባለው አንድ ቫዮለንስ ጦርነት ከሆነ በኋላ በተለይ አክቲቬትድ የሚሆን የዓለም አቀፍ ግዴታ አለባት ኢትዮጵያ። ይሄ ግዴታ ለሁሉም አካላት ነው የሚሰራው አይደለ? ለታጣቂዎችም እንዲሁም እንደ ስቴት አርምድ አክተሮችም ማለት ነው። እነዚህ እንዲያከብሩ ነው ጥያቄ ያቀረብ ነው። ኦፍኮርስ ቱ አርሊ ቱ ሴ

0: መድገምም ካስፈለገ ነው። ኦንሊን ትግራይ ማጠቃለያ የመላው ኢትዮጵያ ስቴት አክተሮች ሪስፖንሲቢሊቲ አለባቸው። የማክበር ብቻ ሳይሆን የማስከበር ኃላፊነት አለባቸው። እነዚህ ጥበቃዎች ለዜጎች እንዲደረጉ ግን መዘንጋት የሌለበት ታጣቂ ኃይሎች ለሚቆጣጠሯቸው አካባቢዎች ላይ ሰብአዊ መብቶችን የማስከበር ግዴታ አለባቸው። ታጣቂ ስለሆኑ አገሪቷ ከገባቻቸው ግዴታዎች ነፃ አይወጡም። ኃይሎቻቸውን ታጣቂዎቻቸውን ማሰልጠን አለባቸው። ምንድን ነው በዓለም አቀፍ ሕግ መሰረት ሆስቲሊቲ ወይም ግጭት ሲኖር ምን አይነት ጥበቃዎችን ነው በግጭት ውስጥ ለማይሳተፉ ሰዎች ማድረግ ያለብን? ምን አይነት ስልቶችን ነው መጠቀም የሌለብን የሚለውም ሁሉም አካላት ሰራዊቶቻቸውን ማሰልጠን አለባቸው። ቅድም ያነሳነው የተጠያቂነት የማስከበር ጉዳይ አለ፣ ሁሉንም ይመለከታል። ብዙ ጊዜ መሀሉ ላይ ስትሆን ታሪክም የሚያሳየን እሱን አይደለ፣ ዛሬ ላይ ላይመስል ይችላል፣ ግን አት ሰም ፖይንት ተጠያቂነት መምጣቱ አይቀርም። ኢትዮጵያ ውስጥ
1: በግጭት ውስጥ የሰብአዊ መብቶች ጥሰቶች ሲፈጸሙ የመከላከል ተጠያቂነትን ለማረጋገጥ ፍትህ ለማስፈን ልምድ አለ አገሪቱ ውስጥ የምትጠቅሱት?
0: አጥጋቢ ልምድ የለም። ራይት አጥጋቢ ልምድ ቢኖርና ኢንስቲትዩሽናላይዝ ወይም ተቋማዊነት የተቀየረ ጥረት ቢኖር ኖሮ እዚህ ላይ አንደርስም ነበር አይደለ? ግጭት መኖር አለበት የለበት የሚለው ውይይት ውስጥ አንገባም። ግን በግጭቱም ውስጥ ውጪ አሁን ላለው የሰብአዊነት ቀውስ ወይም ክራይሲስ አንደርስም ነበረ። አጥጋቢ የሆነ ኢፈርቶች ቢኖር ግን ኢፈርቶች ሙሉ ለሙሉ ደግሞ አልነበሩም ማለት አንችልም። አይ ቲንክ ተወያያችን ዛሬም የህግ ባለሙያ ያሉ ይመስለኛል፣ እሳቸውን ኮሜንት ሊያደርጉበት ይችላሉ። መርሳት የሌለብን ዛሬ እኛ ዛሬ ስንነጋገር መንግስቱ ኃይለማርያም በህይወት አሉ፣ ፍጀቲቭ ናቸው። ኢትዮጵያ አትሊስት በአንድ ወቅት ወደዋለሁ የሚሉት ሀገራቸው መመለስም አይችሉም። የእሳቸው ባልደረቦች ፍርድ ቤት ተመላልሰው ለቀይ ሽብር ወንጀሎች ሰም ካይንድ ኦፍ የፍትህ ጥረቶች ነበሩ። ቪክተርስ ጀስቲስ ነው ወይ በቂ ነበረ ወይ ጄኒዊን ነበረ ወይ ብዙ ጥያቄዎች ይነሱበታል። ግን ሙከራዎች ነበሩ አይደለ? ፕሬዚደንትን ብቻ በመመልከት ብቻ ሳይሆን እንደ ሳይክል እነዚህ ፖለቲካል ሳይክሎች መነሻ እንዳላቸው መድረሻም መጨረሻም አላቸው። ያ ጊዜ ደግሞ መምጣቱ አይቀርም። ለፍትህ የሚያመች ጊዜ አንድ ቀን መምጣቱ አይቀርም። ሲመጣ ተጠያቂነት እንዳለ በአጽንኦት በተለይ ለተዋጊ ኃይሎች ደጋግመን ማስታወስ ያለብን ይመስለኛል።
1: አቶ አለማየሁ፣ ኢትዮጵያ ተደራራቢ እርስ በርስ የሚተሳሰሩ ግጭቶች ውስጥ ነው ያለችው። አሁን ደግሞ ደጋግሞ ግጭት ውስጥ የመውደቅ አባዜ ከምንድን ነው እየመጣ ያለው? ሁለተኛ፣ በእንዲህ አይነት ሁኔታዎች ውስጥ ግፍ እንዳይፈጸም ተጠያቂ የማድረግ አሰራር ልምድ አለ ወይ?
2: ከሁለተኛው ጥያቄ ልጀምር። ዶክተር ሳሙኤል የፕሪቶሪያን ስምምነት ማንሳታቸው እጅግ በጣም ጥሩ ነገር ነው። ፕሪቶሪያ ስምምነት አንድ ትልቅ ነገር አሳክተዋል። ጦርነቱን ለተወሰነ ጊዜ አስቁሞታል። በዛ ስቃይ ውስጥ የነበረውን ህዝብ የተወሰነ እረፍት ሰጥቶታል። አስፈላጊ የነበሩ ነገሮች፣ ለጤና አስፈላጊ የሆኑ መድኃኒቶች ጭምር፣ የሰብአዊ እርዳታ ጭምር ተከልክሎ የነበረበት ወቅት ነው። ገንዘብ ከባንክ ማውጣት እስካሁን ድረስ ገንዘብ ከባንክ ማውጣት ካሽ ማውጣት ራሱ ጥሬ ገንዘብ ማውጣት አይቻልም። ልሚት አለ። ከአንድ ሺህ ብር በላይ ማውጣት አትችልም። ባለው የኑሮ ውድነት 1000 ብር ምንም ነገር አይገዛልህም። ፕሪቶሪያ ስምምነት በመሰረቱ እንዳይተገበር እንቅፋት ሆኖ የነበረው ሲስተማቲካሊ እንዳይተገበር ሲያደርግ የነበረው የፌዴራል መንግስት ነው። ይህንን አይደለም እኔ በአጽንኦት ልናገር የምፈልገው ተጠያቂነትን በተመለከተ የፕሪቶሪያ ስምምነት ምን አድርገዋል? የፕሪቶሪያ ስምምነት ተስማሚዎች ካደረጓቸው ነገሮች ከፈረሟቸው ሁለት ነገሮች በጣም የሚደንቁኝ እና ማመን የሚያቅተኝ እስከ ዛሬ ድረስ ፕላስ ደግሞ እነኛ ፈራሚዎች አሁን ያሉበት ሁኔታ ስታይ የፌዴራል መንግስቱ አካል ሆነዋል እና ተጠያቂነትን በተመለከተ ፕሪቶሪያ ላይ በትራንዚሽናል ጀስቲስ ሜካኒዝም እንዲፈታ ተጠያቂነት እንዲኖር ነው የሚለው። ያም ደግሞ በኢትዮጵያ ህገ መንግስትና በአፍሪካ ህብረት የትራንዚሽናል ጀስቲስ ማዕቀፍ ስር ተጠያቂነት እንዲደረግ የእርቅና የሂሊንግ እንዲተገበር ካሳ እንዲፈጸም ወዘተ ነው የሚለው። እንዴት ነው የጦር ወንጀል ተፈጽሞ ዓለም አቀፍ የሂማኒቴሪያን ህግ ተጥሶ የጅምላ ጭፍጨፋ ተፈጽሞ ጄኖሳይድ ዲተርሚኔሽን ላይ ተደርሷል እንኳን ስቴት ዲፓርትመንት ላይ የዛኔ የሰላም ስምምነቱን ለማበረታታት ተብሎ ነው የተያዘው ይፋ ከማድረግ ይህንን እንዴት አድርገህ ነው በፈጸመው መንግስት ተቋማት ተጠያቂነት ልታሰፍን የምትችለው? ትልቁ የፕሪቶሪያ ድክመት ይሄ ነበር። ትልቁ ድክመት አሁንም ከተጠያቂነት ጋር ተያይዞ በአጠቃላይ ኢትዮጵያ የተጠያቂነት ስርዓት በወረቀት ደረጃ ፓርችመንት ላይ ነው። ፓርችመንት ኮሚትመንት ነው ህገ መንግስት ላይ። የወንጀል ህጋችን እጅግ በጣም ሮቦስት የምትለው አይነት የአትሮሲቲ ክራይምስ እንዲያውም በዓለም አቀፍ ስምምነቱ ላይ ያለው በጎሳ በዘር በ

0: ሃይማኖት ወዘተ የሚለው ከዛም አልፎ የፖለቲካ ቡድኖች ላይ የሚደርስ ጥቃት ራሱ እንደ ጄኖሳይድ እንደሚቆጠር የኢትዮጵያ ወንጀል ህግ ይደነግጋል። ኮሚትመንታችን በኢህአዴግ ዘመን ለመጠየቅ የተሞከረው ፖለቲሳይድ ምን ነው? በፖለቲካ ቡድኖች ላይ የደረሰውን ቀይ ሽብር ላይ የደረሰውን እነሱ ተጠያቂ ለማድረግ ተደርገዋል። ቅድም ሃይማኖት ማነሷለች። መንግስቱ ኃይለማርያም ጁሪስዲክሽን ውስጥ የለም፣ በኢትዮጵያ የህግ ጁሪስዲክሽን ውስጥ ግዛት ውስጥ የለም፣ ሊጠየቅ አልቻለም። ሶ በኢህአዴግ ጊዜ የሰብአዊ መብት ጥሰት ነበረ። ነገር ግን በዛ ስኬል አሁን በምናወራው ስኬል ደረጃ ላይ አይደለም የነበረው። እዚህና እዛ የሚጣሱ ነገሮች አሉ በግለሰቦች ላይ። ግን ማስ አትሮሲቲ የጦር ወንጀል የምንለው ያየ ነው አሁን ነው። ይህንን ተጠያቂ የሚያደርግ ምንም አይነት ስርዓት የለም፣ ይኖራል ብዬም አልጠብቅም። በፕሪቶሪያ ስምምነት መሰረት ፕሪቶሪያ በግልጽ ተጥሷል። ወደ ግጭት ስንሄድ የኢትዮጵያ ትልቁ ውድቀት የፖለቲካ ውድቀት ነው። እንደምታውቀው ከመጀመሪያ ጀምሮ ኢትዮጵያ ውስጥ የቫይለንስ ቮካብለሪ ፖለቲካችን ውስጥ የገባው የታህሳሱ ግርግር የሚባለው እነ ጀኔራል መንግስቱ ንዋይ የአጼውን ስርዓት ባለስልጣናት መግደል ከጀመሩ መረሸን ከጀመሩ ጊዜ ጀምሮ ኢትዮጵያ ውስጥ ከዛም ደርጉ መጣ። ደርጉም እንደዚሁ የአጼ ኃይለስላሴን ባለስልጣናት ስልሳዎቹን አንድ ላይ ገሎ አደረ። ፖለቲካችን በአመፅ የተቃኘ ሆኗል፣ ከዛን ጊዜ እስከ አሁን ድረስ ማለት ነው። ስለዚህ ዲሞክራሲ መገንባት አለመቻላችን ነው ትልቁ ውድቀታችን። ህገ መንግስት ቢኖርም የህገ መንግስታዊነት ኮንስቲቱሽናሊዝም የምንለው ማለት ነው፣ በህገ መንግስት መኖር፣ ህገ መንግስት መጽሐፍ ሳይሆን በህገ መንግስት መኖር ነው ትልቁ ነገር። እንግሊዞች የተጻፈ ህገ መንግስት የላቸውም፣ ግን የህገ መንግስት ባህላቸው ከስተማቸው የቆየ ነው እጅግ በጣም ከመግና ካርታ የሚባለው ቻርተር 15ኛው ክፍለ ዘመን ጀምራ እስከ ዛሬ ድረስ ተጠያቂ የሆነ ልምትድ የምትለው በህገ መንግስት የተገደበ መንግስት ያላቸው ህዝቦች ናቸው። ትልቁ ችግራችን ያለው አዙሪት፣ የግጭት አዙሪት አለ። የግጭት አዙሪቱን መስበር የምትችለው ዴሞክራሲያዊ ስርዓት በመገንባት ነው። በምርጫ ነው መወዳደር ያለባቸው፣ የተሸነፈ አካል ይሄዳል። ትልቁ ችግራችን ይሄ ነው። ይህንን መቀበል አልቻለም።
1: ቀደም ሲል የ1953ቱን የታህሳስ መፈንቅለ መንግስት ሙከራ ጠቅሰዋል አቶ አለማየሁ። ከዚያ ጀምሮ ኢትዮጵያ ለፖለቲካዊ ችግሮቿ መፍትሄ የምታበጅበት ስርዓት ማበጀት አቅቷታል፣ ተስኗታል ማለት ነው። ስለ ዴሞክራሲ ሲወራ ስንት ትውልድ አለፈ፣ ነገር ግን ከአዙሪቱ መውጣት የተቻለ አይመስልም። ለምንድን ነው ዶክተር ሳሙኤል?
2: እኔ አንድ አሜሪካዊ አጥኚ ያሉ ፒተር ኮልማን ይባላሉ፣ እሳቸውን እዚህ መጥቀስ ፈልጋለሁ። አንድ ሀገር መሰረታዊ ለግጭቶች ምክንያት የሆነውን ችግር መሰረታዊ በሆነ መልኩ ካልፈታ ከአስር እስከ 15 ዓመት እስከ 20 ዓመት ባለው ጊዜ ውስጥ ሁል ጊዜ የሀገር መስቀለኛ መንገድ ላይ ይቆማል። የተማሪዎች ንቅናቄ ያለ በ1950ዎቹ እንደ አሁንም በአውሮፓ አቆጣጠር ነው፣ ይቅርታ ቀጥታ እየመጣልኝ ያለው እና ያ ችግር ኢትዮጵያን የእኩል ተጠቃሚነት፣ እኩል ክብር፣ በዝባ የሆነ ስርዓት ተቀይሮ ፍትህ ላይ የተመሰረተ በተለይ ጥሩ እግሩ አርሶ የሚበላውን አካል ወደ እኩልነት፣ ወደ ኢኮኖሚ ባለቤትነት የሚያመጣ ስርዓት እንዲኖር፣ የሁሉም ባህል ቋንቋ እንዲከበል ጥያቄ ነበር። ያ ጥያቄ አልተመለሰም እና ጥያቄ ሳይመለስ ቀረና 1974 ደርግ መጣ። ደርግም ሲመጣ ሀገሪቷ መስቀለኛ መንገድ ላይ ስትሆን ያንን ጥያቄ ተቀብሎ ሀገረ መንግስቱ እንግዲህ ተጀምሯል። የተጀመረው ምንም ይሁን ምንም መንገዱ ማለት ነው ዲሞክራሲ የትኛውም በዛ ጊዜ በዲሞክራሲያዊ ስርዓትና በተስማሙ ላይ የተመሰረተ ሀገረ መንግስት የገነባ የለም፣ የትኛውም አውሮፓውያኖችም ቢሆኑ ማለት ነው። ከዚህ ጀመር ነው ያ ሀገረ መንግስት ግንባታ ሂደት። ሀገር ኢንስቲትዩሽን ምናምን የምንለው ኢትዮጵያ ቢሮክራሲ ገንብታለች፣ ግን ሀገረ መንግስትን ኔሽን ቢልዲንግ ፕሮሰስ አላለቀም። ያንን በጋራ እሴት ላይ የተመሰረተ በሁሉም ሰው ፍላጎትና ተስማሙ ላይ በውይይት በድርድር ላይ የተመሰረተ ስርዓት አልተፈጠረም። ከዛ በ1974ም ደርግ መጣ። ሶሻሊዝምም ግራ ዘመን ፖለቲሻኖች ተሰባሰቡ፣ ቀኝ ዘመን ፖለቲሻኖች ተሰባሰቡ፣ ወታደሩ አለ። እነዚህ አካላት አንዱ አንዱን አጥፍቶ ጠላቴ ነው በሚለው ላይ የድል ባንዲራ ካላውለበለበ ድል እና ሀገሪቷ ትለወጣለች ብሎ ስላላሰቡ መገዳደል ጀመሩ። እዚህ ያ መገዳደል ታሪክ ቀጠለ ማለት ነው እና ከነዛ ውስጥ አንደኛው ደግሞ የቀናቸው በህወሀት የሚመራው ፖለቲካ ፓርቲና ንቅናቄ ሬብል ግሩፕ ተዋግተው ወደ አዲስ አበባ ሲገቡ በ1994 እንግዲህ ኦልሞስት ከ17 ዓመት በኋላ ሀገሪቷ መስቀለኛ መንገድ ላይ ቆመች። የዛን ጊዜም ህወሀትና ኢህአዲግን ኮሊዥኑ አካል እነሱ የሚያስቡትን በኢትዮጵያ ኖሮች ላይ ከመጫን ይልቅ በመወያየት ላይ በኮንሰንሰስ ላይ አሁን አንዳንድ ጊዜ ለስሙላ ይሰባሰብና ሰው እነሱ መስማት የሚፈልጉት የሚናገር አካልን ሰብስበው ያወያዩና ከዛ በኋላ ያጸደቀ በውይይት ይባላል። ያ አይደለም። ኢትዮጵያ በጣም የተለያየ ምልከታዎች እሳቤዎች ያሉባት ዳይቨርሲፋይድ የሆነ ሀገር ናት። ከባህል አንጻር ከፖለቲካ እሳቤ አንዳንድ ሰው አሁን እኔ ያደኩበት አካባቢ ኢግላቴሪያል የሆነ ሶሳይቲ ያለ ጋምቤላ ቦርደር ላይ ያሉ ሰዎች፣ አንዳንዱ ደግሞ ቢሮክራሲን የተለማመደ፣ አንዳንዱ ፓስቶራሊስት ነው፣ አንዳንዱ ደግሞ በእርሻ ላይ አተኩሮ የሚኖር ነው፣ አንዳንዱ አዲስ አበባ ላይ ያለው ሰርቪስና ኢንዱስትሪ ውስጥ ገብቷል። ከሃይማኖትን ከምንም የተለያየ እሳቤ ስላለን ይሄ እኔ ነኝ ማውቅል ብሎ ሌላው ላይ ከመጫን ይልቅ ኢትዮጵያ ውስጥ ተደራድሮ በሰው ልጅ እኩልነት ማንኛውም የኢትዮጵያ ሆነ ሌላውም የሰው ልጅ እዛ ሀገር የሚኖር የሰው ልጅ ከቦታ ቦታ ተንቀሳቅሶ በነፃነት የሚኖርበት በህግ ከለላ ስር በእኩል የሚዳኝበት እኩል ህይወቱን ቤተሰቡን መቀየር እድል ያለበት ሀገር እንዲፈጠር ምን እናደርግ? ይህ የሀገሪቷ የሀገር መንግስት ግንባታው ሁላችንም ሊያስተናግድ በሚችል መልኩ እንዴት ሊሰናሰል ይችላል እና ሀገሪቷ መገንባት እንችላለን በሚለው ላይ አልተስማማንም። እስካሁን ሀገሪቷ አልተስማማችም፣ ፖለቲሻኖች አልተስማሙም። ሁል ጊዜ አንዱ የሚለውን ነገር ሌላው ላይ ለመጫን ዶሚኔት ለማድረግ ፖለቲካውን ለመቆጣጠር እሱ የሚለውን ስርዓት ለመትከል ነው ያሰበው። ኢህአዴግም ከዚህ የተለየ ነገር አይደለም እና ይሄ ነገር ቀጠለ። ኢህአዴግ ሪሌቲቭሊ የተወሰነ አመት አረጋግቶ ገዛ፣ ግን 2005 ላይ እንደገና ሀገሪቷ መስቀለኛ 2005 ብለው አሁንም በፈረንጆች አቆጣጠር ነው 2005 ላይ በተለይ የዚህ ከቅንጅት ምርጫ ከምናምን ጋር የተያዘ ጊዜ ሀገሪቷ ወደ ዲሞክራሲ ልትሰድር የምትችልበት እድሎች ነበሩ። የዛን ጊዜ ቆም ብሎ ከመጠፋፋት ፖለቲካ ወጥቶ በሪኮንሲሊየሽን በሀገራዊ እርቅ እውነተኛ ለይስሙላ ሳይሆን ለታይታ ሳይሆን በእውነተኛ ተመስርቶ ወደ ሀገሪቷን ወደ ፍትህ፣ ወደ እኩልነት፣ ወደ ዲሞክራሲ የምታመራበትን እድል ማመቻቸት ሲገባቸው ያንንም ምስኳሽ ማድረግ ጀመሩ። እነዛም ሆነ እነዚህም ከጥላቻ መላቀቅ አልቻሉም። ከዛ 2014 ላይ 15 ላይ ያየነው በኦሮሚያ ክልል በአማራ ክልል የነበሩት እንቅስቃሴዎች መጡ። ኢህአዴጎች ናቸው ግን የሊደርሺፕ ለውጥ መጣ። ሲመሩ የነበሩት ሰዎች ኢህአዴጎች ቢሆኑም የመጠፋፋት ፖለቲካ እሳቤ እነሱም በዛ የተያጀለ እሳቤ ስላላቸው ለመጠፋፋት ነው እንደገና መልሰው አንዱ አንዱን ለማጥፋት ነው እንጂ ሄደው አይ ዲሞ አሁን በቃን ከዚህ በኋላ ሀገሪቷ ወደ ሁሉንም ያማከለ የለውጥ አቅጣጫ መግባት አለባት የሚል ነገር። ስለዚህ የመጠፋፋት አባዜው በኋላ ላይ በተመሰረተው የቀድሞ ኢህአዴግ በኋላ ብልጽግና በተባለው እና የቀድሞ ኢህአዴግ ህወሓት በተባለው አካል ግጭቱ መጣ። እዚህ እነዚህ ግጭት አንዱ አንዱን ለማጥፋት የሚሄድበት ግጭት ስለሆነ ይሄ በጣም የኢትዮጵያ አስከፊ የሚሆነው ምንድን ነው? እሱ የሚያስበው የዛ ቤዝ ነው ብሎ የሚያስበው የብልጽግና ቤዝ ነው ብሎ የሚያስበው ወይ የህወሓት ቤዝ ነው ብሎ የሚያስበውን ህዝብ ራሱ ከማጥቃት ዘግናኝ የሆነ አትሮሲቲ ወይም ደግሞ ስቃይና መከራን እዛ ላይ ከመጫን ወደ ኋላ አይሉም እና ከዚህ አስተሳሰብ እስካልወጣን ድረስ አሁንም መስቀለኛ መንገድ ላይ ነን ያለ ነው። ከዚህ እሳቤ የተላቀን ሀገረ መንግስቱን በተስማሞ ላይ፣ በውይይት ላይ፣ በሰው ልጅ ክብር ላይ፣ ነጻነት ላይ፣ ፍትህ ላይ፣ እኩልነት ላይ፣ በእነዚህ እሳቤዎች እና መርሆች ላይ የተመሰረተ ሀገረ መንግስት ለመገንባት እስካልጣርን ድረስ ከዚህ ግጭት አዙሪት ውስጥ እንወጣለን ብዬ አላስብም። በእኔ በኩል
1: ሃይማኖት ትውልድ ሲቀየር ፍትህ ያለበት የፖለቲካ ስርዓት ለመገንባት የሚደረግ ቢያንስ የአደባባይ ክርክር ውይይት ንግግር ይመለከታሉ ወይ?
3: ፓርቲኩላርሊ ግፍን የተመለከተ ውይይት ያደረግን ስለሆነ ወይም ጥሰቶችን የተመለከተ ውይይት ያደረግን ስለሆነ እሱ ላይ አተኩረን እንነጋገር። በጣም በርካታ ኤቪደንሶች አሉ ኢትዮጵያ ውስጥ እነዚህ ተመላልሰው የሚመጡ ግጭቶችና እነሱ የሚያስከትሏቸው ኮንስኩዌንሶች መነሻቸው ያልተፈቱ ወይም በአጥጋቢ መልኩ ያልተፈቱ ያለፉ ሌሎች ግፎች እንደሆኑ ኢትዮጵያ ውስጥ ከበቂ በላይ የተሰነደ ማስረጃ ያለ ይመስለኛል። ይህንን ለመመልከት እንደ ምሳሌነት ብናነሳ አማራ ክልል ውስጥ አሁን እየተደረገ ያለው ግጭት መነሻው ምንድን ነው? አንዳንዱም በጣም ወደኋላ ሄደህ ሂስትሪን ታሪክን መመልከትም ላያስፈልግህ ይችላል። ባለፉት ጥቂት ዓመታትም ያየነው እንደዛ ይሄንም ይመለከታል። ያልተፈቱ ግሪቪያንሶች፣ ያልተፈቱ ቁርሾዎች እና ግፎች አንዳንዶቹ ተደበስብሰው ሌሎቹ ተጨቆነው ያለፉ በፊው ሊሆን አይደለ ለሌላ ሳይክል ኦፍ ግጭት ምክንያቱም በቂ የሆነ እነዛን ኢንተርቴን የሚያደርግ ስፔስ ስለሌለ ማለት ነው። ለዛ ነው እኛም በጣም ደጋግመን ስለ ኤጀንሲ የምንናገረው ይመስለኛል። ተወያያችን አለማየሁ ፈንታውም እንዳሉት የኦርዲነሪ ሰዎች ኤጀንሲ ኢትዮጵያ ውስጥ የሚኖሩ የተለያየ አይነት የኃይል አወቃቀር በእጃቸው ያሉ የፖለቲካ ሊሆን ይችላል የኢኮኖሚ ማህበራዊ ኃይል ያላቸውን በተለምዶ ልሂቅ የምንላቸውን ብቻ እነሱን ሳይሆን ኦርዲነሪ መደበኛ ሰዎች ምንድን ነው የሚፈልጉት? ከዛ ደግሞ ያ እነሱ የሚፈልጉት ወይም የእነሱ ፍላጎት ኃይል አለው ወይ? አሁን አንተ ያነሳው ዲስኮርስ አለ ፐብሊክ ዲስኮርስ። ከዛ በዘለለ ግን የኦርዲነሪ ሰዎች ኤጀንሲ ኢትዮጵያ ውስጥ ፓወር እንዲያጣ በጣም ሪሰንት ሂስትሪን ብንመለከት ተደርጓል። ዊች ኢዝ ቬሪ ዴንጀረስ ምክንያቱም ኃይል ያላቸው ሰዎች ተጠያቂነትን አይፈልጉም። ተገደው ነው ተጠያቂነትን የሚያመጡት። ይሄ ዓለም የሚያሳየን ነው። ፍትህ፣ ተጠያቂነትና በተቋም ደረጃ ያለ የህግ የበላይነት ኃይል ያላቸው ሰዎች ዝም ብለው ሃንዶቨር አያደርጉትም። ጫና መኖር አለበት። ያንን ጫና ደግሞ ለማድረግ በተለይ በህዝብና በመንግስት ወይም ቅድም በጠቀስኳቸው በህዝብና የተለያየ አይነት ኃይል ባላቸው አካላት መካከል ያለውን ግንኙነት ጤናማ በሆነ ኮንቴክስት ማለት ነው የሚያሳልጡት የሲቪል ማህበራት because it's a very wide on a relationship ስለሆነ ያንን ለያሳለጡ ግን መገናኛ ብዙሃን በነጻነት ሲሰሩ ነው የህዝቡን ጥያቄ የህዝቡን ፍላጎት ለነዚህ ኃይል ላላቸው ሰዎች ወደው ሳይሆን ተገደው እንዲያዩና በዛ መሰረት አስተዳደር መንገዳቸውን እንዲያሻሽሉ ማድረግ የሚችሉት። ኢትዮጵያ ውስጥ በተለይ አሁን እያየን ያለ ነው እንደ አውሮፓ ነቆጣጠር 2018 በኋላ እስከ 2019 አጋማሽ መጨረሻ አካባቢ የነበረችው አንድ አመት ብዙ ሰዎች የነበራቸው ተስፋ እኛንም ጨምሮ ላ የኦርዲነሪ ሰዎች ኤጀንሲ ወይም የነሱን ፈቃድ ሴንተር የሚያደርግ የተቋምና የህግ ስርዓት ይመጣል። መገናኛ ብዙሃንና የሲቪል ተቋማት በገለልተኝነት ጠንክረው ኢትዮጵያ ውስጥ ይሰራሉ። ያ በህዝብና ኃይል ባላቸው አካላት መካከል ጤናማ የሆነ ኮሚኒኬሽን በመፍጠር ኃይልን ወደ ኦርዲነሪ ሰዎች ይመልሳል ነበረ። ያ አልሆነም። ወደፊትም ያለው ብቸኛ አማራጭ ይሄ ነው ብለን ነው የምናስበው። አለማየሁ ባሉት ላይም ለመጨመር ቅድም በጣም ኢምፖርታንት ነጥብ አንስተዋል። በተለይ ከሁለተኛው ዓለም ጦርነት በኋላ በሰብአዊነት ላይ የሚፈጸም ወንጀል የሚል ሀሳብ ሌጋል ኮንሰፕትም በጣም ጠንክሮ መውጣት የጀመረበት ምክንያት ናሽናል ሜካኒዝምስ ፌል አድርገዋል። በጣም በተለያየ ሀገራት አይደለም ያኔ እነዛ የሀገር ውስጥ አማራጮች ህዝብን ለመጠበቅ ወይም ህዝብን ለመጠበቅ ብቻ ሳይሆን ለመከላከል ነው እንደዛ ፌል ሲያደርጉ ዓለም አቀፍ የህግ ስርዓቱ ኢንተርቪን አድርጎ ጥሰቶችን ለማስቆም ፍትህ እንዲመጣ ያግዛል ነበረ። ኢትዮጵያ ውስጥ ያንን አላየንም። በመላው ዓለም ያ አማራጭ ሰብአዊነትን የሚከላከል አርኪቴክቸር ወይ መዋቅር ኢሮድ እየተደረገ ነው ኢን ጀነራል አይደለ? እሱን ሁሉ ከግምት ውስጥ በማስገባት አሁን ኢትዮጵያ ውስጥ ያለው አማራጭ ምንድን ነው? ይህንን ሳይክል ይህንን እሽክርክሪት መልሶ ቅድምም ታያችን እንዳሉት እዛች ቦታ ለሚመልሰውን ይህንን የግፍና የኢምፒዩኒቲ ሳይክል የሚያስቆሙ ምንድን ነው የሚለውን ላይ ከሄድን የኦርዲነሪ ሰዎች ኤጀንሲ ሪስቶር መደረግ አለበት። አንፎርቹኔትሊ ያ ደግሞ ጫና መፈጠር አለበት ኃይል ያላቸው ሰዎች ያ እንዲሆን ስለማይፈልጉ ማለት ነው።
0: እዚህ ጉዳይ ላይ ሀሳብ ብሰጥ ደስ ይለኛል። የመጨረሻው አጀንዳ ላይ ምንም ስላላልኩኝ
1: እሺ።
0: እጅግ በጣም ጠቃሚ ጉዳይ ነበር ያነሳ ውሸቴ ሃይማኖትም ያነሳችው ዶክተር ሳሙኤል ያሉት። የዚህ ሁሉ ችግራችን ዋና ምክንያት መንስኤው ፖለቲካችን የማንነት ፖለቲካ ላይ ያተኮረ በመሆኑ ነው። የማንነት ፖለቲካ በመሰረቱ ማለት ነው መሰረቱ ምንድን ነው? ሪዘንትመንት ነው። ሪዘንትመንት በአማርኛ ምን አይነት ምን ብዬ ልተርጉሞ እንደሚችል አላውቅም፣ ግን ዝም ብሎ ሀሳቡን ሊገልጽ የሚችል የተለያዩ ቃላቶች ሊኖሩ ይችላሉ በአማርኛ። ለምሳሌ እንደ ብሶት፣ እንደ ቂም፣ እንደ ቁርሾ ምናምን አይነት እነኝህ ነገሮች አሁን ፖለቲካህን በዚህ ስታደራጀው ማለት ነው በዘውግ ብሔር ሊሆን ይችላል። ያው ኢትዮጵያ ብሔር ነው። በሃይማኖት ልታደርገው ትችላል። ኦራይት በአጠቃላይ በሆነ ቡድን ዙሪያ ፖለቲካ ስታዋቅር እንደ ኢትዮጵያ አይነት ማህበረሰብ ላይ አሚን ዌስተርን አድቫንስድ የሆነው የምዕራቡ ዓለም ሌላ ነገር ነው። ሲቪላይዜሽናል ሩትስ አላቸው፣ ካልቸራል ሩትስ አላቸው፣ ዴሞክራሲ አላቸው። እንደ ኢትዮጵያ አይነት ሀገር ባህላዊ የሆነ እጅግ በጣም ትራዲሽናል የሆነ ሃይማኖት ያለው ራይት የኢትዮጵያ ክርስትና እጅግ በጣም ጥንታዊ ታሪክ ያለው ነው። እስልምናም ቢሆን ከአረቦቹ ጋር ተቀራራቢ በሆነ ጊዜ የተቀበልነው እጅግ በጣም ትራዲሽናል የሆነ እስልምና ነው ያለን ራይት። ሶ ምንድነው ለማለት የፈለግኩት ፍሪድሪክ ኒቼ የሚባል ጀርመናዊ ፈላስፋ አለ፣ ሌላ አለ፣ ማክስ ሼለር የሚባል አለ። ሪዘንትመንት የሚባለው ነገር የቡድን ፖለቲካ ስታደርገውና ቂም ሲኖር ከአዙሪት ሰብረ ለመውጣት አትችልም። እንዲህ አይነት ቡድን ረግጦ ገዝቶኛል ትላለህ። እንዲህ አይነት ሃይማኖት የነበረው ንጉስ እንዲህ አድርጎኛል ይላል። አሁን ጠቅላይ ሚኒስትሩ እንደዚህ አይነት ሬቶሪክ ላይ ነው ተጠምደው ያሉት። አማራውን በትግሬ ላይ ለማስነሳት፣ ኦሮሞውን በአማራና በትግሬ ላይ ለማስነሳት። እንግዲህ ይህንን ሁሉ አመቻችቶ የፈቀደው አመቻችቶ የሰጣቸው ምንድን ነው? ፖለቲካችን ነው። ይሄ የማንነት ፖለቲካ ነው። ይሄ የማንነት ፖለቲካ ማዕቀብ ካልተደረገበት፣ ልጓም ካልተበጀለት
1: ምን ማለት ነው? ማዕቀብ ልጓም ማለት እንደሚያውቁት አሁን ያለው ህብረ ብሔራዊ ፌዴራላዊ ስርዓት ሀገሪቱን ወደ መበታተን ይመራታል የሚል ስጋት ያለው ወገን አለ፣ መቀየር አለበት የሚል አቋም አለው ያለው አለ፣ አይ በፍጹም ሊቀየር አይገባም የሚል አቋም ያለው አለ። ምን ማለት እንዴት ነው ሊሞረድ የሚችለው?
0: እንግዲህ ይሄ ከባድ ጥያቄ ነው። ኢትዮጵያ አሁን ቅድም ዶክተር ሳሙኤል የሀገረ መንግስት ግንባታ ኔሽን ቢልዲንግ የሚባለው ስቴት ቢልዲንግ እንኳን አይመስለኝም ስቴቱ አለ። ኢትዮጵያ ስቴት ለዘመናት የነበረ ስቴት ነው። ኢት ዋዝ ዌል ኦን ኢትስ ዌይ እኮ 1966 አቤቱ ሲፈነዳ የተማሪዎችም ጥያቄ የነበረው ነው አይደለኝም የሚጽፉት የሚሉት ነው። አዲስ ነገር ወደ አዲስ አቅጣጫ ይዞት የሄደው የነበረውን ኔሽን ቢልዲንግ ፕሮጀክት ኤክስፐሪመንታል እኮ ነው። እኛ እኮ ከ1983 ጀምሮ እስካሁን ድረስ እናደርግ የነበረው የፖለቲካ ኤክስፐሪመንት ነው። ኤክስፐሪመንትህ ካልሰራ ሙሉ በሙሉ እስኪያጠፋን ድረስ የህገ መንግስቱ የሱሳይድ ጃኬት አይደለም። እንደ ህዝብ እንድናልቅ የተጫነብን ጃኬት አይደለም። አውልቀት ትጥለዋለ የማያስኬድህ ከሆነ በትግራይና በአማራ መካከል ያለው የድንበር ጥያቄ በብሔር የተካለለ መንግስት እስካለህ ድረስ ልትፈታው አትችልም። በምትሃት በተአምር ካልሆነ ማለት ነው። ሚራክል ነው ሊፈታው የሚችለው። ምንም አይነት ተቋም፣ ምንም አይነት ውይይት፣ ምንም አይነት ነገር ሊፈታው አይችልም። ውይይት መልካም ነው፣ መወያየት ያስፈልጋል። ባለፈውም ጊዜ ስንለው እንደነበረ ነገር ግን ብሮድ ቤዝድ የሆነ ውይይት ያስፈልጋል። በፓርቲ መዋቅር መርጠህ ያመጣሃቸውን ሰዎች በቁጥር 4000 ናቸው እና ከአሜሪካው ፌዴራል ኮንቬንሽን ከ1787 ሁሉ ይበልጣል ብለህ ባትል ውይይቱን ታች ድረስ ብታወርደው ህዝቡ ያውቃል፣ ምን እንደሚፈልግ ህዝቡ ያውቃል። የፓርቲ ካድሬዎች ግን ህዝቡን የሚያወናብዱበት መንገድ አለ፣ ስልጣን ላይ የሚቆዩበት መንገድ አለ። አንዱን ቡድን ከሌላ ቡድን ካላናቆሩት ስልጣን ላይ መቆየታቸው
1: ዶክተር ሳሙኤል ወደ እርስዎ ልመጣ ነው። የሀብትና የስልጣን ክፍፍል ጭምር የሚበየነው አሁን ባለው ስርዓት ነው አይደለ? እንዲሁ በቀላሉ የሚቀየር ነገር ለመሆኑ በጣም ፈታኝ ነው። አንድ ትውልድ ተገንብቶበታል። ምንድን ነው የሚታየዎት ዶክተር ሳሙኤል?
2: እኔ አሁን ውይይቱ እንዲቀየር እንዲሁን የሚለው ላይ ባያጠነጥን ብዬ አስባለሁ። ምክንያቱም እኔ አሁን ለምሳሌ እዚህ ጀርመን ውስጥ ነው የምኖረው፣ ጀርመናዊ ነኝ። እንደ ማንኛውም የጀርመን ዜጋ ሌላ የነጻነት የፍትህ ጥያቄ አለኝ። ህይወቴን በተሻለ ሁኔታ ለመምራት ፈልጋለሁ። ያ ነጻነት እኩልነት እንዲኖረኝ ፈልጋለሁ። ኢትዮጵያ ውስጥም እዛው ወንዝ ሳይሻገር ባህር ሳያቋረጥ እዛው ያለ ማህበረሰብ እንዴት ነው በጋራ ማየት አለብን? ኦኬ አሁን ያለው ሁኔታ አንድ ሰው ከቦታ ቦታ ተንቀሳቅሶ በነጻነት የሚኖርበት ሀብት የሚያፈራበት በህግ ከለራ ስር እኩል የሚሳተፍበት በሀገሩ ጉዳይ በፖለቲካው በመንደሩ በእያንዳንዱ ጉዳይ እኩል የሚወስንበት ሁሉም ዜጋ እኩል የሆነበት ነባራዊ ሁኔታ መፍጠር አልቻልንም። ስለዚህ አሁን ህገ መንግስቱ አይቀየር የሚለው ላይ ካወረርነው ጥያቄው ወደዚህኛው መምጣት አንችልም። ይህን ቢግ ፒክቸር እናደርግና ኦኬ ኑ ሁላችንም በብሔርተኛውም ይሁን ኤትኒክ ብሔርተኛ፣ ናሽናል ብሔርተኛ እያልክ ብሔርተኛውን መከፋፈል ትችላለህ ካተጎሪ ውስጥ። ያ ኢምፖርታንት አይደለም። ግን እኔ ወሳኙ ነገር አሁን ቅድም ሃይማኖት ስለ ኤጀንሲ ግለሰቦች እንደ ግለሰብ አንድ ለምሳሌ አንድ ግለሰብ እኮ ባግራውን ብትቆጥር ከተለያዩ ከሶስት አራት የብሔር አካላት ሊወለድ ይችላል። በአያቱ የሆነ ነገር፣ በቅድመ አያቱ የሆነ ነገር ነው። ይሄ ብሔር ራሱ ሶሻሊ ኮንስትራክትድ የሆነ ነገር ነው፣ ተፈጥሯዊ አይደለም። ስለዚህ ግለሰብ እንደ ግለሰብ ዜጋ መብቱ ተከብሮ በሀገሩ ጉዳይ እየወሰነ ህይወቱን እየቀየረ በእኩል ተሳታፊ የሚሆንባትን ሀገር መገንባት ለሁሉም የሚበጅ ይመስለኛል። እኔ አሁን ለምሳሌ ቋንቋህን ለመጠቀም በግለሰብ ደረጃ መብትህ ከተከበረልህ ቋንቋህና ባህልህን ከማሳደግ የሚገድብልህ ነገር የለም። ስለዚህ ግለሰቡ ቋንቋውን ባህሉን ማሳደግ ኦፖርቹኒቲውን መጠቀም በህግ ጥላ ስር እኩል የመዳኘት እነዚህ ነገሮች እነዚህ እሴት ላይ የተመሰረተ ፖለቲካዊ ስርዓት አዲስ ፖለቲካዊ ስርዓት ለመፍጠር መወያየት ያስፈልጋል። ህገ መንግስት ይቀየር አይቀየር ብለን ሪዲዩስ ካረግነው ግን ለመወያየትም የሚበጀን ነገር ሚድል ግራውንድ ማግኘት አንችልም። ምክንያቱም ፖለራይዝድ የሆነ ሁለት ዋልታዎች ላይ የረገጠ ሳቤም ወደ ማዕከል ማምጣት የሚያስችለን ነገር አይኖርም። ስለዚህ እኔ ከዚህ ይልቅ ግን ህገ መንግስቱ ይቀደድ፣ ይሄ ይምጣ ከማለት ይልቅ አንድ ግለሰብ ከቦታ ቦታ ተዘዋውሮ በነጻነት እዚህ አውሮፓ ላይ የምንመኘውን በዲሞክራሲ የትንሽ የሰደሩ ሀገሮች ላይ የምናየውን የሰው ልጅ ክብርና ነጻነትን በሀገራችን ውስጥ እንዴት እንፍጠር በሚለው ላይ መወያየቱ የተሻለ ይመስለኛል።
1: ሃይማኖት፣ እርስዎ ምንድን ነው የሚሉት?
3: ዓለም አቀፉ ህብረተሰብ should do more አሁን ያሉት ቀውሶች
1: ዓለም አቀፉ ማህበረሰብ ማን ነው እንደሚያውቁት የዩክሬንና የሩሲያ ጦርነት፣ የመካከለኛው ምስራቅ ጦርነት በጣም ናላውን አዙሮታል። የተባበሩት መንግስታት ድርጅት እንደውትሮ አይደለም፣ የአፍሪካ ህብረት እንደሚታየው ነው። ማን ላይ ነው ተስፋውት?
3: ቅድም እንዳልኩ ዓለም አቀፍ የህግ ኦርደሩ፣ የዓለም አቀፍ የኃይል ኦርደሩ ላይ አስተያየት መስጠት አልፈለግም። የሙያ አካባቢ የምሱ ስላልሆነ ግን የዓለም አቀፉ የህግ ስርዓትና ሊጋል ኦርደር ሪስፖንድ እያደረገ አይደለም። በምንጠብቀው መጠን ወይም ፕሮሚስ ባደረገው መጠን ሰብአዊ መብትን በአጠቃላይ ሰብአዊነትን ለመከላከል ሲጣስ ደግሞ ያሉትን አማራጮች ተጠቅሞ ፍትህን ለማምጣት ሪአክት እያደረገ አይደለም። ኢትዮጵያ ውስጥ ብቻ አይደለም፣ በመላው ዓለም የምናየው እጅግ አሳሳቢ ከፍተኛ ውይይት የሚደረግበት ቶፒክ ይመስለኛል። የቀጠናው ተቋማት ተመሳሳይ አል ወይም ፕሮሚስ ያላቸው አፍሪካ ህብረት በለው፣ የአፍሪካ ኮሚሽኑ በለው፣ ሌሎች ብሎክ ተቋማትን በላቸው በቂ ጥረት አላደረጉም፣ አሁንም እያደረጉ አይደሉም። ቅድም እንዳልሱ ኦንጎይንግ በመካሄድ ላይ ያሉ በጣም ዲቫስቴቲንግ ኮንፍሊክቶች አሉ። ይጨመር ይሆን የሚለው ስጋት ነው አይ ቲንክ ዛሬ እዚህ ጋር እያወያየን ያለው። ሶ ጫና ማድረግ አለባቸው የኢትዮጵያ አጋር ሀገራት፣ ባይላተራል ሪሌሽንሽፕ ያላቸው ሀገራት ቫሊዋችን የሚሏቸው ብለው የነገሩ አትሊስት ነገሮች አሉና ከዛ መሰረት ጫና መደረግ አለበት። ግን ቅድም እንዳልኩት እውነቱን ሪያሊቲውን ከሆነ በግምት ከተን የምንወያየው አቶ አለማየሁ ፈንታው ያነሱት በጣም ኢምፖርታንት ነጥብ ኦርዲነሪ ሰዎች የሚፈልጉትን ያውቃሉ። ፍትህ ምን እንደሚመስል ለነሱ ያውቃሉ። እየደረሰባቸው ያለና እንዲቆም የሚፈልጉት ሰብአዊ ክብራቸውን፣ ሰብአዊነታቸውን አደጋ ላይ የጣለን ነገር ምን እንደሆነ ያውቃሉ። የነሱ ኤጀንሲ መመለስ አለበት። ስለዚህ ደግሞ ስፔሱ ለነጻ ተቋማት መከፈት አለበት። ባለፈው 5 ዓመት በተለይ ከትግራይ ጦርነት መጀመር ጋር ተያይዞ ኢትዮጵያ ውስጥ እነዚህ ነጻ የምንላቸው ተቋማት ላይ የደረሰው ዱላ ቀጥታ ማጥቃት እንዳለ ሆኖ በህግና በመዋቅር የተደገፈ በተለይ ደግሞ ባለፈው 1 ዓመት ተኩል ደግሞ እጅግ የተባባሰ አታክ አለ የሲቪክ ስፔሱ ላይ። እሱ መቆም አለበት። እሱ ሲቆም ኦርዲነሪ ሰዎች የሚፈልጉትን ኤክስፕረስ ማድረግ ይችላሉ። እሱ ዘላቂ መፍትሄ ያመጣል የሚል ተስፋ አለኝ።
1: አቶ አለማየሁ፣ ከዚህ ቀደም በነበረው ጦርነት ወቅት በግጭቱ አሳሳቢነት፣ የሰብአዊ መብቶች ይዞታ፣ የሰብአዊ እርዳታ አቅርቦት በመሳሰሉ ጉዳዮች ላይ ማሳሰቢያ ይሰጥ ነበር ከዓለም አቀፉ ማህበረሰብ። የጸጥታ ጥበቃው ምክር ቤት ያደረጋቸውን ተደጋጋሚ ውይይቶች ማስታወስ ይቻላል። ከዚህ የከፋ ግጭት እንዳይቀሰቀስ አሁን ያለው ውጥረት እንግዲህ ቤንሻንጉል ጉሙዝ ግልገል በለስ ከተማ የተፈጸመውንም ጥቃት የሰማችሁ ይመስለኛል። የፋኖ ታጣቂዎችና የጉሙዝ ነጻ አውጪ ኃይል ተብሎ የሚጠራ ታጣቂ ነው ጥቃቶቹን ፈጸመ የተባለው። በመተከል ዞን ማብራሪያ መሰረት ይሄ በቀጠናው የታየው መሰረታዊ የሆነ የኃይል አሰላለፍ ለውጥ ጋር የተገናኘ ይመስላል። ጽምዶ የሚባል ስልታዊ ጥምረት ስለተፈጠረ ማለት ነው። እንግዲህ ብዙ ምርመራ የሚፈልጉ ማረጋገጫ የሚፈልጉ ጉዳዮች አሉ። በዚህ ረገድ ግን የባሰ ግጭት እንዳይፈጠር፣ ከዚህ የከፋ ግጭት እንዳይቀሰቀስ ማቆም የሚችል ወገን አለ ወይስ ተረፍዷል?
0: እንግዲህ ታስታውስ እንደሆነ የትግራይ ጦርነት ይካሄድ በነበረበት ጊዜ የመጀመሪያው ጦርነት ማለት ነው 2022 የትግራይ ጦርነት እጅግ በጣም ዓለም አቀፍ ቪዚቢሊቲ እያገኘ ነበረ። ነገር ግን አንድ ወቅት ላይ ያ ቪዚቢሊቲ እንዳጋጣሚ ጠፋ። ያ የሆነበት ምክንያት ምንድን ነው? የዩክሬንና የራሽያ ጦርነት መቀስቀሱ ነው። ዓለም አቀፍ ማህበረሰብ፣ ፓወርፉሎቹ አካላት፣ መንግስታት ትኩረታቸው ዩክሬን ላይ ነው። አሁንም ደግሞ ሌላ ጦርነት እንደገና ተከሰተ። ያም ደግሞ የእስራኤልና ዩናይትድ ስቴትስ በኢራን ላይ እያካሄዱት ያለው ጦርነት ነው። በተወሰነ ደረጃ ይሄኛው አፍሪካ ቀንድ ላይ ያለውን ግጭት የተወሰነ ብርሃን ፈንጥቆለታል። የተወሰነ ግን ስቲል የዩክሬን ጦርነቱ የአይነት ኦቨርሻዶ እንዳደረገው ነው ያለው። ብዬ ማለት ይችላሉ። ያም ደግሞ የረድሲ ኮሪደር ሆርሙዝ ላይ ሲዘጋባቸው የረድሲ ኮሪደር ሌላኛው አማራጫቸው ስለሆነ ረጅምም ቢሆንባቸው እዛ አካባቢ ላይ ግጭት እንዲነሳ አይፈልጉም። ሶ የአሜሪካ መንግስት ከኢትዮጵያ መንግስት ጋር የተወሰነ ስምምነት አለው። በጸጥታ ደረጃ የኮኦፐሬሽን አግሪመንት አላቸው በቅርብ የተፈረመ። ጦርነት እንዲከናወን አይፈልጉም። ነገር ግን ምን ያክል ሌቨሬጅ አላቸው? ለዛም ነው አሁን በድሮን ደብድቦ እየተመለሰ ያለው ወደ ፉል ብለውን ጦርነት እንዳይሄድ እያደረገ ያለው ያ ነገር ነው።
1: ዶክተር ሳሙኤል ማ ምን ማድረግ ይችላል? እንደው በጣም አጠራ አድርገው
2: እኔ ማየው ምስራቅ አፍሪካን እንዳለ ጦርነት ሰፕላይ በማድረግ ፋይናንሻል ሰፕላይ በማድረግ ኢሊሲት ኢኮኖሚክ ትሬድ ላይ በመሳተፍ እየተሳተፉ ያሉት ሀገሮች አሉ። ለጊዜው ስሞቻቸው መዘርዘር ባልፈቅድም ማለት ነው እነዚህ አካላት ኢትዮጵያ ውስጥም ያለውን ውጊያ ተጽዕኖ ይፈጥራሉ። ሱዳን ያለውን ውጊያ አይተነዋል። ሱዳን ያለው ውጊያ እንዲስፋፋና በጣም ዘግናኝ የሆነ በሲቪሎች ላይ የተፈጸመ ወንጀልና ስቃይ እንዲበረታ ያደረጉት እነዚህ አካላት ናቸው። አሁንም እነዚህ አካላት እንግዲህ ሌላ ምዕራባውያን ሀገራት እነዚህን ሀገሮች ላይ ተጽዕኖ ፈጥረው የሁለቱን የፌዴራል መንግስቱንም ሆነ በዛም በሳይድ ያለውን የትግራይ ኃይሎች አሉ፣ ከዛም በኋላ ፋኖ አለ፣ ሌሎች የኦሮሚያ ክልል ውስጥም ኦነግ አለ። ስለዚህ እነዚህ ሁሉ ተቃዋሚዎች አሉ። ስለዚህ እነዚህን ነገሮች ወደ ድርድር ማምጣት የሚቻልበት ካልፈጠሩ ወይም ደግሞ ፌዴራል መንግስቱ ኃይል ሚዛኑን አይቶ አይ በቃ ጦርነቱን ብቀጥል ይሸነፍ ይችላለሁ ብሎ ካሰበ ወደ ድርድር ሊመጣ ይችላል። ድርድር ሁል ጊዜ የኮምፒቲቲቭ አድቫንቴጅ አይተው ነው አክተሮች የሚወስኑት። በኢትዮጵያ ሁኔታ ግን አሁን ባለበት ሁኔታ ውስጥ ከአክተሮቹ በጎ ፍቃድ የተነሳ የድርድር ሁኔታ የተሟጠጠ ይመስለኛል። ምክንያቱም አንዱ ሌላውን ወንጅሏል፣ አንዱ ካልጠፋ እኔ ሰርቫይቭ ማድረግ አልችልም የሚባልበት ሁኔታ ላይ ተደርሷል። ከዚህ በኋላ በነሱ በጎ ፍቃድ የሚመጣ ነገር የለም። ግን ደግሞ አሁን የቀይ ባህር የጂኦፖለቲካል አስፈላጊነት የራሱን ተጽዕኖ ይዞ ሊመጣ ይችላል። በዛ ምክንያት አሜሪካ ጦርነት በመቀጠሉ ምክንያት ኢትዮጵያ ውስጥ የሚመጣው በተለይ ምዕራባውያኖች ከመሸከም ከሚችሉ በላይ ሂውማኒቴሪያን ቀውስ፣ የሰዎች ስደት፣ መፈናቀል ምናምን ይመጣል ብሎ ማለት እያወራን ያለ ነው። 135 ሚሊዮን ህዝብ ነው፣ ከዛ በላይ ነው። ቀውሱ በጣም ከፍተኛ ነው። ሲሪያ ለምሳሌ በጣም ትንሽ ቁጥር ያለው ህዝብ በነበረ ቀውስ ምክንያት አውሮፓውያንና የዓለም ፖለቲካ ምን ያክል እንደተናጋ ያውቁታል። ስለዚህ የአሜሪካም ሆነ የምዕራባውያን ፖለቲከኞች ይህንን አናላይዝ አድርገው አክተሮቹ ላይ ተጽዕኖ በመፍጠር ለውጥ ያመጣሉ ብዬ ተስፋ አደርጋለሁ። በአፍሪካ በኩል ግን ያለው ሁኔታ ብዙም ተስፋ የሚሰጥ አይደለም። ሀገሮች በየራሳቸው ፖለቲካ ቢዚ የሆኑ ናቸው። የራሳቸውን መነካካት አይፈልጉም ከሌላው አፍሪካ መንበር ላይ። ዲሞክራሲ ሀገሮች በጣም ውስን ናቸው። ስለ ሰብአዊ መብት፣ ስለ ሰው ልጅ ክብር፣ ነጻነት፣ ፍትህ የሚገዳቸው የተወሰኑ ናቸው። ከአፍሪካውያን ችግር ይልቅ ስለ ሚድል ኢስት ችግር የሚያወሩ ሀገሮች ናቸው አብዛኛው አፍሪካ ውስጥ ያለው። ስለዚህ በዚህ ሁኔታ ውስጥ የአፍሪካን ሮል ብዙም አይታየኝም።
1: የተመደበልኝ ሰዓት ተጠናቋል። አለማየሁ ፈንታው፣ ሃይማኖት አሸናፊ፣ ዶክተር ሳሙኤል ዘውዴ ሶስታችሁንም በጣም አመሰግናለሁ። ጤና ይስጥልኝ።
2: ጤና ይስጥልኝ። እናመሰግናለን።
3: ቴንክስ እሸቴ።
4: እኔም እሸቴና ተወያዮቹን አመሰግናለሁ። አድማጮቻችን እንግዲህ ስርጭታችን ወደ መገባደዱ ተቃርቧል። በስርጭታችን ላይ አስተያየት ልትሰጡ ለነበራችሁ ሁሉ ምስጋናችን ትልቅ ነው። አጠቃላይ ስርጭቱን በመምራት እኔ ታምራት ደንሳ ከእናንተ ጋር ቆይታ አድርጌያለሁ። ለነገ ቀጠሮ ይዘን እንሰነባበት። በያላችሁበት ጤና ይስጥልን።